장수 신은 할디우지 그네라 무르르 쩍스마 달른데르 합시슨 떠난 다흐르 노슨 일텐데르르셧 웅가발라디 내구리 내리노 흔했소가 나스이 식슨 돌업대 누드네헨 다트리 고스 손드시 귀부디 가시코누리 암삿 가시코딘 저버디 까란니 노라 가진 노트르다 일찍해 하림바긴 우여선 헤드친 따스이샷 헤드니린 조자이쇼 хэдивэр орнаги умсодилжэ гүвш илгэн учур хэрлаи гүйш хөржи нэран карнасин атгади гашгутм бөтрв ямар шэлтхам болоод нотон орндоо нэршэвэ дэ унгэ нэ горегэн